aidellehum yekesar odaj betent kantem beker yellenum lela atalat pilatosum ene nesone yibduacho nanta gin sekalut bulo satacho takabelaw tfoch izawut sidersu badababai lizabtubet tenasu yeshoha klim tatto defubet berasu lemsum gefaw harra lebesut nesu beqanyju asiyazutna elete indetalle yaihud negosalut befitu lay yesegedu zebetu medegbelaw መራክ ተፉበት በፊቱ የሰጡትን ያቀበሉትን ለት ተቀበለው ራስ ራሱን መጡት ገፈፉና ያለበሱትን ሜላት አለበሱት የለበሰውን ከጥንት ርህራሄ ጥቂት የላቸው ለሁሉ ከገረፍ ነው እንዴት ይሰቀል ሳይሉ ሊሰቅሉት በሮማውያን ልማድ ወሰዱት እንዳሸክመው አይሁድ ለትግስቱ የለውም እናምሳለ ባንዲት ሰዓት እነሱም ማጥፋት ሲችል የምትሰቅሉኝ በምን ነገር ነው ሳይል ሄደላቸው ተሸከመና መስቀል ቀራኒዮ እንዲህ አድርገው ወስደው ሊፈጸመው